ማል ያለ ሀብት ሁለና ካናካና ለዳር ኮንታክት ባገ ስቴው ሁለንድነው ኮንታክት ስቴው ደለድ እንደውል ምን አይከረም እንዴ ኬባ ነው